ወዳጄ ገብርኤል እንዳንተ ያዘኝ አንተ ያዘኝ አቀፈኝ ወዳጄ ወዳጄ ቅዱስ ሚካኤል እንዳንተ ያዘኝ ወዳጄ ገብርኤል እንዳንተ ያዘኝ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ ወዳጄ